ሰላም ጤና ይስጥልን። በካናል ካይ ተስፋ ድምጽ ሬዲዮን ተከታታዮች በሀገራችን የዘመን ቀመር ዛሬ ለቱ ሐምሌ 27 ቀን 2018 ዓመተ ምህረት ሲሆን በፈረንጆቹ ደግሞ ኦገስት 3 ቀን 2026 ዓመተ ምህረት ነው። እንደ ተለመደው የዛሬውን ስርጭት የምንጀምረው ከተለያዩ ምንጮች በቀረምናቸው ዜናዎች ሲሆን አጉል የተሰኘው ቅንጫቢ አሳባጫሪ ዝግጅትና የዕለቱ ርዕሰ አንቀጽ በመከታተል ቀርበው የመጀመሪያው ግማሽ ሰዓት ክፍለ ጊዜ ይጠናቀቃል። በቀጣዩ ግማሽ ሰዓት የሚስተናገድ መጣጥፍም እንዲሁ ተዘጋጅቷል። እነዚህን ዝግጅቶች በየጣልቃው እያዋዙ የሚያቆዩ ጣዕመ ዜማዎችን እያስደመጥን ለአንድ ሰዓት ያህል አብራችሁን ትቆዩ ምጋብዛችሁ። የፕሮግራሙ አዘጋጅና አቅራቢ እኔ ተስፉ ወልደስላሴ ነኝ። መልካም ምሽት።

በቀጥታ ወደ ለቱ ዜናዎች እናልፋለን። የትግራይ አስተዳደር ፌደራል መንግስቱ ቅዳሜ ጧት በምዕራባዊ ትግራይ ሸረሪና አቅጣጫ በትግራይ ኃይሎች ላይ ግልጽ ጦርነት ከፍቷል በማለት ከሰሰ። አስተዳደሩ ፌደራል መንግስቱ በትግራይ ህዝብ ላይ ሲያካሄድ የቆየውን እገዳ፣ ከበባ፣ የድሮን ጥቃትና የውክልና ጥቃት ወደ ግልጽ ጦርነት አሻግሮታል ሲል ወንጅሏል። አዲሱ ጥቃት ትግራይን የመውረርና የማንበርከክ ሙከራ እንደሆነ የጠቀሰው አስተዳደሩ ዓለም አቀፉ ህብረተሰብ ሁኔታውን በቅርብ እንዲከታተል አሳስበዋል። የፈረንሳዩ የዜና ወኪል በበኩሉ ፌደራል መንግስቱ በሱዳን በኩል አቅራቢያ በከባድ መሳሪያ የታጀበ ጥቃት ከፍቶብናል በማለት የህወሓት ምክትል ሊቀመንበር አማኑኤል አሰፋ እንደነገሩት ጠቅሶ ዘግቧል። መከላከያ ሰራዊት የዜና እስከተጠናከረበት ሰዓት ድረስ በጉዳዩ ዙሪያ ያለው ነገር የለም። የአገራዊ ምክክር ኮሚሽን የክልል ተወካዮች ጉባኤ አባላትን ቁጥር ከ330 ወደ 336 ማሳደጉ ተሰምቷል። ሆኖም ስድስቱ ተጨማሪ መቀመጫዎች ለእነማን እንደተሰጡ ለጊዜው አልታወቀም። ኮሚሽኑ የክልል ጉባኤ አባላትን ቁጥር የጨመረው አንዳንድ አካላት በጉባኤው መካተት አለብን የሚል ጥያቄ በማቅረባቸው መሆኑን ተነግሯል። ክልሎቹና ሁለቱ የከተማ አስተዳደሮች በጉባኤው እያንዳንዳቸው ያገኙት 22 መቀመጫ ለ9 ባለድርሻ አካላት የተከፋፈለ ሲሆን የክልል ወይም የከተማ አስተዳደሮች 4 መቀመጫዎች ተመድበውላቸዋል። በፌዴራል ደረጃ ተጽዕኖ ፈጣሪዎች 3 ተወካዮች ሲያስመርጡ የመምህራን ማህበር 1፣ የሲቪል ማህበረሰብ ድርጅቶች 1፣ ሴቶች እና 1 እና ወጣቶች 1 መቀመጫ ብቻ ለምን እንደሚያስመርጡ ተደረገ የሚል ቅሬታ ለኮሚሽኑ መቅረቡን ምንጮች ገልጸዋል። በሳውዲ በመቶዎች የሚቆጠሩ ኢትዮጵያውያን ታሰሩ። 200 ያህሉ የሞት ፍርድ ስጋት ላይ ናቸው። የሳውዲ አረቢያ የጸጥታ ኃይሎች የሀገሪቱን ድንበር በህገወጥ መንገድ አቋርጠው ሊገቡ ሞክረዋል ያላቸውን በብዙ መቶዎች የሚቆጠሩ ኢትዮጵያውያንን ማሰራቸውን አስታወቁ። ባለፉት 6 ቀናት ባካሄዱት የጸጥታ ቁጥጥር ዘመቻ ድንበር ሲያቋርጡ ካሰሯቸው 1418 ሰዎች መካከል 45 በመቶ ያህሉ ኢትዮጵያውያን መሆናቸውን የአገሪቱ ጋዜጦች ዘግበዋል። በተጨማሪም ባለሥልጣናቱ በተጠቀሰው ጊዜ ውስጥ ከመኖሪያ ፍቃድ፣ ከሥራና ከድንበር ጥሰት ጋር በተያያዘ በአጠቃላይ 14154 ሰዎችን ያሰሩ ሲሆን ከሳምንት በፊትም ተመሳሳይ የኢትዮጵያውያን እስራት መከናወኑ ተገልጿል። በሌላ በኩል በሳውዲ አረቢያ እስር ቤቶች ውስጥ የሞት ፍርዳቸውን የሚጠባበቁ እስከ 200 የሚደርሱ ኢትዮጵያውያን እንደሚገኙ ቢቢሲ በምስጢር ካናገራቸው ፍርደኞች መረዳቱን ዘግቧል። ይህ ዘገባ በሀገሪቱ በሚገኙ በርካታ የኢትዮጵያ ስደተኞችና በእስር ላይ ባሉ ዜጎች ሕይወት ላይ የተደቀነውን ከፍተኛ ስጋትና አሰቃቂ ሁኔታ የሚያሳይ ሆኗል። በስዊድን ጎተንበርግ በተካሄደው የጎት ያኮብ የእግር ኳስ ውድድር ላይ የተሳተፉ 20 የሚሆኑ ኢትዮጵያውያን ታዳጊዎችና የቡድን መሪዎች መጥፋታቸውን የስዊድን ፖሊስ አስታውቋል። ፖሊስ የጠፉት ታዳጊዎች እድሜያቸው ከ14 እስከ 17 ዓመት የሆኑ ወጣቶች ሲሆኑ ከእነሱ ጋር አንድ ወይም ከዚያ በላይ የቡድን መሪዎች አብረው ጠፍተዋል ብለዋል። ይህ የታወቀው በውድድሩ የመጨረሻ ቀን ሲሆን ያረፉበት ትምህርት ቤት አስተዳዳሪ አባላቱ ያለምንም ማስታወቂያ ለቀው መሄዳቸውን ካረጋገጠ በኋላ ለፖሊስ ማሳወቁን ቦርከና ከዩት ቦርግስ ፖስት ዘገባ መመልከት ችሏል። የስዊድን የጠፉ ሰዎች መርማሪ ክፍል ተወካይ ኤሊኖር ሃልዲን ግለሰቦቹ ወደ ኢትዮጵያ አለመመለሳቸውን አረጋግጫለሁ ብለዋል። በመጨረሻም በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር በኃይል አፍርሶ ስልጣን የያዘው የህወሓት ቡድን አሁንም ከፌዴራል መንግስት ጋር የቃላት ጦርነት ውስጥ ገብቷል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ባሳለፍነው ሳምንት ምክር ቤታቸውን ሰብስበዋል፣ አወያይተዋል። ደብረጽዮን የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይ ህዝብን ዳግም ለመውረር እየሰራ ይገኛል ሲሉ ወንጅለዋል። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናውን ለማረጋገጥ ለነጋ የማይባል ስራ መሆኑን ተገንዝበን እነዚህን የህዝብ ጥያቄዎች ለመመለስ የክልሉ መንግስት
በቁርጠኝነት ለመስራት እቅድ ይዟል ሲሉ ተናግረዋል። አሁን ላይ ያጋጠመን ህልውና አደጋ በመመከት ራስን በራስ የማስተዳደር መብት በማራገጥ በኢኮኖሚ ራሷን የቻለች ትግራይ እንፈጥራለን ብለዋል። ህወሓት በትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰራም ለምክር ቤቱ አስረድተዋል። በደብረ ጽዮን የሚመራው ህወሓት በጀኔራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር አፍርሶ ስልጣን በኃይል ከተቆጣጠረ በኋላ ከፌዴራል መንግስት ጋር ግልጽ የሆነ አለመግባባት ውስጥ ገብቷል። የፌዴራል መንግስት ለጀኔራል ታደሰ ከለላ ባለመስጠቱ ታደሰ በህወሓትም የቁም እስር ሰለባ ሆኗል። መንግስት በህገወጥ መንገድ ስልጣን በያዘው የህወሓት ቡድን ላይ የወሰደው እርምጃ ይሁን ያወጣው መግለጫ የለም። ለዛሬ ያዘጋጀናቸው ዜናዎችን ይመስላሉ። ከቀሪ ዝግጅታችን ጋር አብራችሁን ቆዩ።

0: ከናል ካ
1: አርማቾቻችን የምትከታተሉት አሮ ከመገኘው ካናል ኬሪዲ ጣም ይተላልፍላችሁን የተስፋ ድም ስርጭት ነው። ዝግጅታችን በዜና እንዲሁም እኔስ ተሳስቼ ወርጄሽ ነበር ያለ ሙሉቀን መለሰ ባዜምልን ጦመ ዜማ ነበር። ዝግጅታችን ይከተላል። ቀጣዩ አጉል ለተሰኘከ ንጫቢ ሐሳብ ነው እናንተ የሚያደርሰው ዝግጅት ነው። ወደዛ ወስዳችኋለሁ። Erhört den Kompass auf Amharisch Nachrichten und Musik aus Äthiopien.

አንድ የሃይማኖታዊ እምነት ተቋም ከፍተኛ አካል የበላይ መሪ ሆነ አመራር አባል ከ7 እስከ 8 አመታት በኋላም እኳን ግዢዎችን በቀጥታ ተጠያቂ ለማድረግና ለማውገዝ የሚያስችል መረጃ የለኝም ቢል እንኳ ቢያንስ እንደ መንግስት ኃላፊነታችን ባለመውጣታችን የመከረው ጽዋ ሞልቶ መፍሰስ ከጀመረ 8 አመታትን አስቆጥሯልና ከምር አስቡበት የሚል የበቃ ባይነት ምሬትን ለማሰማት ወይም ለማስገዘብ እንዴት ይሳነዋል? እናም ነጻነትና ፈላጊ የሆነ እነተኛ ማኝ ሁሉ አደጋ ላይ ወደቁትና ሀገሩና ሃይማኖቱን እምነቱን በእውን ለመታደግ ካለበት ጣሩ ረዳቸዋለሁ እንጂ ሁሉንም ተታችሁ እግዚኦ በሉ ወይም ጸልዩ ያለ ይመስል ለተቀን ድርጊት አልባ እግዚኦታ ፈጽሞ የትም እንደማያደርስ ተገንዝቦ የሃይማኖት መሪዎችንም ማስገንዘብ ይኖርበታል። ያለዚያ ለትልቅ ዓላማ የተፈጠሩትን ረቂቅ የማሰቢያ አመሮና ብቁ የመከወኛ አካል ባግባቡ ሳይጠቀሙ የዘመን ጠገብና ማቆሚያ ያጣ ፖለቲካ ወለድ የመከራና የውርደት ቀንበር ተሸካሚ ለመሆን በፈቀደ ሰብአዊ ፍጡር መከከል የተገኘ በግድ ነፃ የሚያወጣ አምላክ የለምና ልብ ያለው ሁሉ ልብ ይበል አለያ አጉል ነው።

የታላላቅ ታሪኮች ባለቤት የሆነች ኢትዮጵያ በተለያዩ ጊዜያት የገጠሟትን ፈተናዎች የተሻገረችው በልጆቿ ነው። የወራሪዎችንና የተስፋፊዎችን ምኞት ከማክሰም ጀምሮ በውስጥ ለስልጣን የተደረጉ ሽኩቻዎችንና ጦርነቶችን ጭምር ያካሄደችው በልጆቿ ነው። አንዱ ስልጣን ላይ ሲወጣ ሌላው ሲወርድ ስርዓቶች እየተቀያየሩ እዚህ ዘመን የተደረሰው በአዳም በቀጥታ ጣልቃ ሳይገቡ በልጆቿ መካከል በተከናወኑ ፍትጊያዎች ነው። ጨቋኝነትም ሆነ ተጨቋኝነት የነበረው በኢትዮጵያውያን የእርስ በርስ መስተጋብር ነው። ምን እንኳን በዚህ መስተጋብር ውስጥ ከፍተኛ ቅራኔዎች እንደነበሩ ግልጽ ቢሆንም ተቃርኖ ያላቸው ወገኖች ጭምር በአገር ጉዳይ አቋማቸው ተመሳሳይ ነበር። ጭቆናው የመደብ የሚባል የብሔር ዞሮ ዞሮ መዝጊያው ጭራሮ እንዲሉ፣ በአገር ጉዳይ ላይ ግን ቀልድ አልነበረም። የዚህ ዘመን ትውልድ በእጅጉ ሊረዳው የሚገባው ጉዳይ ከአገር ህልውና በላይ ምንም ነገር አለመኖሩን ነው። ኢትዮጵያውያን በአገራቸው ጉዳይ ሲደራደሩ አይታወቅምና የአገራቸው ዋልታና ማገር ራሳቸው ናቸው። የኢትዮጵያ ተስፋ በልጆቿ እጅ በመሆኑ የአገር ጉዳይ ያገባናን የሚሉ ኢትዮጵያውያን በሙሉ ለአገራቸው ሰላም፣ እድገት፣ ዲሞክራሲና ተሰሚነት በአንድነት መቆም ይጠበቅባቸዋል። የተለያዩ የፖለቲካ አቋሞች ወይም ፍላጎቶች ቢኖሩ እንኳ የአንድ ወገን የበላይነት ለማግኘት ሲባል ብቻ የአገር ሰላም ማደፍረስ በፍጹም ተቀባይነት የለውም። የውጭ ጣልቃ ገቦች በዲፕሎማሲ ከሚያደርሱት ጫና በተጨማሪ በውክልና ጦርነት ሳይቀር እጃቸውን እያስረዘሙ አገር ለማዳከም መነሳታቸው ይታወቃል። ኢትዮጵያውያን ይህንን የሴራ ጥልፍልፎች በመገንዘብ አገራቸው መታደግ አለባቸው። የውጭ ጣልቃ ገቦችን ፍላጎት በመረዳት እይታን ሰፋ ማድረግ ተገቢ ነው። የውጭ ኃይሎች ምን እንደሚፈልጉ አብጠርጥሮ ማወቅ ተገቢ ነው። ኢትዮጵያ ከዓመታት በፊት በውጭ ኃይሎች የደረሱባትን ጫናዎች በማወቅ ለዚህ ዘመን የሚመጥን ቁመና ላይ መገኘት የግድ ይሆናል። ኢትዮጵያውያንም በአገራቸው ሁሉና እንደማይደራደሩ ታሪክ ምስክር ነው። የአገር ጉዳይ የተወሰኑ ቡድኖች ወይም ስብስቦች ሳይሆን የመላው ሕዝብ ጉዳይ ስለሆነ ማንም እየተነሳ አገርን እንዳሻ ማድረግ ወይም ማፍረስ አይችልም። አገር የመላው ሕዝብ አንጡረ ሀብት ናት የሚባለው የሁሉም ነገር ሉዓላዊ ባለቤት የኢትዮጵያ ሕዝብ በመሆኑ ነው። የኢትዮጵያ ሕዝብ ደግሞ በታሪኩ የሚታወቀው አገሩን ከማናቸውም አይነት ጥቃቶች ሲጠብቅና ደሙን አፍሶ የሕይወት መስዋዕትነት ሲከፍልላት ነው። ለዚህ ምስክር መቁጠር ሳያስፈልግ ታሪክ የከተባቸውን ድርሳናት ማገላበጥ በቂ ነው። አቶ ከሌ ወይም ዘሮ ከሌት በተደሰቱና ባኮረፉ ቁጥር ኢትዮጵያን ዕጣ ፈንታ መወሰን አይቻላቸውም። አገር ረቂቅ በሆኑ ማኅበራዊ መስተጋብሮችና የጋራ ማኅበራዊ እሴቶች ላይ የተገነባች መሆኗን እየዘነጉ ነጋ ጥባ ስለ መፍረስና ስለ መበተን የሚያላዝኑ አሉ። ኢትዮጵያ የአፍሪካ ቀንድ አገሮችን በማስተባበር የአካባቢውን ሰላም በማስከበር የብሔራዊ ደህንነቷን ጥቅሟን ለማረጋገጥ መትጋት ትችላለች። በአሁኑ ጊዜ ውስብስቡን የኢትዮጵያ ችግር ለመፍታት የአገር ፍቅር፣ እውቀት፣ ብስለት፣ ቅንነትና ሰፋ ያለ እይታ ያስፈልጋል። የኢትዮጵያ ሕዝብ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ጫፍ ድረስ በታሪኩ የሚታወቀው ለአገሩ ባለው ጥልቅ ፍቅርና ተወዳዳሪ በሌለው አስተዋይነቱ ነው። ይህንን የመሰለ ጸጋ የያዘን ሕዝብ አንድ ላይ አስተባብሮ መምራት ከተቻለ ለጣልቃ ገቦች ክፍተት እንደማይፈጠር የዘመናት ተጋድሎዎች ሁሉ ሕያው ምስክር ነው። ሕዝባችን ዘመናትን አብሮ ሲሸጋገር የኖረው በጋራ አገሩን ሲጠብቅ ነው። ይህንን ጠንካራ ሕዝብ ይዞ ለልማት ማሰለፍ ቢቻል ኖሮ ዛሬ ኢትዮጵያ የምድር ገነት ትሆን ነበረ። ባለመታደል ግን ኢትዮጵያ የድህነት ከዚያም አልፋ ተርፋ የረሃብና የጤና ተምሳሌት ተደርጋለች። ከዚህ አይነቱ አሳፋሪ ውርደት ውስጥ ለመውጣትና በአደባባይ ቀና ብሎ ለመራመድ ከኋላ ቅር አሳፋሪ ድርጊቶች መገላገል ይገባል። የኢትዮጵያ ሕዝብ አገሩ ወደ ዲሞክራሲና እድገት እንድትገሰግስ ይፈልጋል። የፍላጎቱ በስኬት መከናወን የሚችለው ሰላም ሲረጋገጥ ብቻ ነው። ሰላም የሚሰፍነው ግን የአገር ጉዳይ ተዋንያን ሙሉ ተሳትፎ ሲታከልበት ነው። አንዱ እየገነባ ሌላው የሚያፈርስ ከሆነ ሰላም አይኖርም። ሰላም በሌለበት ደግሞ ዲሞክራሲም እድገትም አይታሰቡም። የአገር ህልውናም ለአደጋ ይጋለጣል። ከጠባቡ ቡድን ጥቅም በላይ አገር የምትባል የጋራ ጎጆ መኖሯን የዘነጉ ወገኖች ከዜሮ ድምር ፖለቲካ ካልተገላገሉ የአገር ህልውና ችግር ገጥመዋል።
ኢትዮጵያ የሁሉም ልጆች የጋራ እናት እንድትሆን ጠንክሮ ከመስራት ይልቅ የጽንፈኝነት ፖለቲካ ውስጥ ተወሽቆ አገርን ለማተራመስ መሞከር የማይወጡ ታዘብት ውስጥ ይከታል። ይህ አይነቱ እይታ የተጋረደባቸው ኃይሎች የማንነትና የግዛት ንቅንቅ በማቀንቀን የአገርን ተስፋ እያጨለሙ ለውጭ ጣልቃ ገብ ኃይሎች ቀዳዳን በመፍጠር አገርን ማዳከም ኖር ነው። የአገር ጉዳይ ያገባናል የሚሉ ወገኖች በቅጡ ሊያስቡበት የሚገባው ዋነኛ ጉዳይ የህግ የበላይነት ሰፍኖ ህገወጥነትን ማምከን ነው። ኢትዮጵያውያን በግፊት እኩል መሆናቸው እንዲረጋገጥ በህገወጥ ድርጊት ውስጥ መሳተፍ የግል ጥያቄነት እንደሚያስከትልባቸው፣ በህግ ወስነ ያገኙ መብቶች በተግባራዊ ስራ እንዲውሉላቸው፣ በነጻነት የፈለጉትን እንዲደግፉ፣ ማህበራዊ ፍትህ እንዲሰፍን፣ በአገራቸው ዘርፈ ብዙ ጉዳዮች ንቁ ተሳታፊ እንዲሆኑና አገራቸው እንድትመነደግ ጠንክሮ መስራት ተገቢ ነው። በህግ የበላይነት ፈንታ ህገወጥነትና ስርዓት አልበኝነት ሲነግሱ የሚጎዱት ህፃናት፣ አረጋውያን፣ አቅመ ደካሞችና ንጹሃን ወገኖች ናቸው። በተለያዩ ጊዜያት ባጋጠሙ ግጭቶች ሰለባ የሆኑት እነዚህ ምስኪን ወገኖቻችን ናቸው። ኢትዮጵያ ሰፊና ታላቅ ጎረና ሳለ በስግብግብነት ስሜት ቀውስ የሚቀሰቀሱና ለጠላት ጥቃት የሚያመቻቹ አደብ ይግዙ። የውጭ ጣልቃ ገቦች እንዲፈነጩ ምቹ ሁኔታ እንዳይፈጠር ኢትዮጵያ የሰላም ተምሳሌት እንድትሆን ጥረት ይደረጋል።

0: Kanal K.
1: አድማጮቻችን የድምጽ የምትተላለፍላችሁ አራው ከሚገኘው ካናል ኬ ሬዲዮ ጣቢያ ነው። ዝግጅታችን የመጀመሪያውን ግማሽ ክፍለ ጊዜ በሚኒሊክስ ወስናቸው ጨረቃ ጦመዜማ ተጠናቋል። ሁለተኛው ግማሽ ክፍለ ጊዜ ደግሞ በራሄል ጌቱ ናና በተሰኘው አዲስ ጦመዜማ ይጀምራል ማለት ነው። ወደዛ ወስዳችኋለሁ። ፎን ኢትዮጵያን ኢንዲሽቫይዝድ ኮምፓስ አሞንታግ ኦፍ ካናል ካ

አንበሳው በሽቦ በታጠረ ስፍራ ተቆልፎበታል። ሶስት ቀን ሙሉ እህል ባፏል ዞረም። ራብ ጊዜ አይሰጥምና ተንገበገበ። አስሬ ማፋሸግ ያዘ። የሚላስ የሚቀመስ ያገኘ መስል ወዲህ ወዲያ ወርደድ ወርደድ ሲል ድንጉጧን አጋዘን በዚያ ስታልፍ ይመለከታል። አጋዘን እርጅኝ ባክሽ ከዚህ ወጥመድ ገላግኝ ሲላት፣ ተበላኛል ልረዳህ አልችልም ብላ ከፊቱ ተሰወረች። ቀጥሎ ጅብ እያነከሰ ሲያልፍ ይመለከትና ተመሳሳይ ጥያቄ ያቀርብለታል። ጅብም አንተ ራስ ወዳድ ይሉንታ ቢስነና ይገባሃል፣ ጭራሽ እርዳኝ ትላለህ አልችልም ብሎ እያሽካካ በቆመበት ጥሎት ይሄዳል። ጥቂት ቆይቶ ከዛፍ ዛፍ የምትዘለዋን ጦጣ ሲመለከት ጉሮሮውን ስሎ ድምጡን አቅጥኖ ለማሳዘን እየሞከረ ጦጢት ጦጢት ኧረ ጦጢት ሲል ተጣራ። ጦጢት ሰለለ እንጂ ይህን ድምፅ የት ነው ማቀው እያለች ዞር ብትል እንኳን ሰንዝሮ ሲያገሳ ምድር የምትርድለት አንበሳ ሆኖ አገኘችው። እንዴ አንተም በወጥመድ ትያዛለህ፣ አንተም ቀን ይጎልብሃል እያለች በሆዷ ስታጉረመርም ጦጢትዬ ሲል አቋረጣት። እኔን ነው ወይስ ሌላ ብላ ዞር ስትል፣ አዎ አንቺን ነው። እባክሽን ምግብ ከበላው ሶስት ቀኔ ነው ክፈችልኝና ልውጣ ሲላት፣ ምን አለችው ባለማመን። የምሬን ነው አለ ድምፁን ለማለሳለስ እየሞከረ። ሞኝን ፈልግ፣ ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አላሉ። ወደ ጅብ እየተገላመጠች ለማያውቅህ ብላ እያሽካካች ተሰወረች። አንበሳ በብስጭት ጠጉሩን እየነጨ ወዲህ ወዲያ ጎርደድ ጎርደድ ሲል በግ እያለች ስታልፍ ያያታል። በግንም ከበፊቱ ይበልጥ ድምፁን አሳዝኖ በአራራ ቅኝት ተመሳሳይ ጥያቄ ያቀርብላታል። በግም እንደምትባላ ቀዮ ሲያወራ ሰምቻለሁ ብትበላኝስ ትለዋለች። ብላ ስትሰማው አንበሳ የልብ ልብ ተሰማው። አላወቁልሽም እንጂ እንዳንቺ ብልህና ጠቢብ እንስሳ በምድር ከቶ አይገኝም። ይኸው ጊዜ ስታይ ሰማሽኝ፣ ጥበብ ከመስማት ይጀምራል። ረሃቡ ስለጠናብኝ ሳር ቢሆን እንኳን ከአንቺ ጋር ገጣለሁ። ደግሞም ከዓመት እስከ ዓመት ሳር የማይነጥፍበትን መስክ አሳይሻለሁ። አሁኑኑ እንዳሳየሽ ቁጠሪው። ታዲያ ለማንም እንዳትናገሪ እባክሽ ሲል ተማጠናት። እንዳንበሳ ባለ ኃያል በእንስሳዎች ሁሉ አለቃ ብልህና ጠቢብ መባሏ ልቧን አሞቀው። በውዳሴው ሰከረች። ደግሞ ዓመት እስከ ዓመት ሳር የማይነጥፍበት መስክ ከቶ የት ነው? ገነት መሆን አለበት እያለች አመነችውና መሸጎሪያውን ነካ አድርጋ ከፈተችለት። ከታሰረበት ወጥመድ መውጣቱን ሲያረጋግጥ በግ ሆይ ልበላሽ ነው፣ ምንም ማድረግ አልችልም ይላታል። እንዴ አልበላሽም አላልክም እንዴ ቃልን ታጥፋለህ ስትለው፣ ቃል መጠበቅ ለበጎች እንጂ ለተራበ አንበሳ አይደለም። ለመሆኑ አንበሳ ከመቼ ወዲህ ነው ሳር ሲግጥ ያየሽው ሲል መልሶ ይጠይቃታል። በግም ደንግጣ ነውር ነው አለች፣ በበግ አእምሯ ለማምለጥ እያሰበች። አንበሳም በግ ካመረረ የጨዋ ልጅ ካመረረ እንደማይመለስ ስለገባው እንደ መርግ ጫንቃው ላይ ተጭኖ አላሰናዝር አላት። ወዲያው አንበሳ እንዲህ አለ፣ ይልቅ ሐሳብ አለኝ። አንቺን መብላት የቢረበኝ ነውና ወንጀል አይደለም። ቢሆንም በሦስት እንስሳ እናስመስክርና ተሳስተሃል ካሉኝ እተውሻለሁ። አንተ ልክ ነህ ካሉኝ እንግዲህ ምን ማድረግ ይቻላል ይላታል። የሰብክ ፈገግታው እንዳይታይበት እየታገለ በግም ትስማማለች። ፍርድ አደላዳይ ሲያስቡ እባብን ያገኙታል። አንበሳ ጉሮሮውን ሞርዶ እባብ ሆይ ከዕለታት በአንዱ ቀን ከሞት የታደገኝን እንስሳ በራቤን ጊዜ ብበላው ከኩነኔ ይቆጠርብኛል አለው። እባብም አንተ ምንም አላጠፋም ኩነኔም የለብህም ይለዋል። ወደ ጉድጓዱ ለመግባት እየቸኮለ
ጥቂት ምዕራፍ እንደተጓዙ በራባት ጊዜ የገዛ ዘሯን የማትመረዋን ንስርን ያገኙና ያንን ጥያቄ አንበሳ ያቀርባል። ምንም ጥፋት የለብም፣ እኔም ቢርበኝ ያንን ነው ማድርገው አለች። ለማምለጥም ክንፏንም እንደመፈተሽ ያለች በመጨረሻም ኤሊን ያገኛሉ። አጥብቆ ዝምታ ለበግም አልበጃት 12 ሆኖ አንድ ነብር ፈጃትን ተረታ እስታውን ባለመናገር ያደል ፍርዱ ለአንበሳው ማጋደሉ ብላም ትንፋሽዋ እየተቆራረጠ ኤሊ ሆይ አንበሳን ከወጥመድ ያወጣሁት እኔ ነኝ። ከወጥመድ ከመውጣቱ በፊት ግን እንደማይበላኝ ቃል የገባውን ቃል አጥፎ ራቤን ላስታግስብሽ ነው ያለኝ ነው። ይህ መልካም ነውን? ስትል በግ አቤቷን አሰማች። ኤሊ የበጓን አይና ስታያዘነችላት ለበግ ብታዳላ የራባው አንበሳ እሷ እንደማያምር ገብቷታል። እናም አንድ ዘዴ ብልጭ አለላት። በግ ሆይ ያልሽውን በጥሞና ሰምቻለሁ። ፍርድ ለመስጠት ግን መጀመሪያ ሁሉም ነገር ከጀመረበት ስፍራ መነሳት ያስፈልጋል ስትል አንበሳ ከአፏ ላይ ለቀም መለቅሞ መልካም አሰብ ነው ብሎ ወደ ታሰረበት ስፍራ ሰተት ብሎ ሲገባ ኤሊ ድምጿን ከፍ አድርጋ በይዝጊበት ስትላት በግ ፈጥና በሩን ከርችማ መሸጎሪያዋን ጠመዘችው። አንበሳ ግን ተስፋ አልቆረጠምና ምራቁን እየዋጠ በግዬ እኔ ፍቅር በግዬ ነው አረ ነው አመረሽ ማለት ነው። ብልህነትሽ ወዴት አለ? በግ መለሰች። ብልህነቴን ለኤሊ አውሻት ነበረ። እንድልትጠብቅ ይሆናል እርግብነቴ የተጫነኝ እንጂ እባብነትም እኮ አለኝ አለችው። ሁለት ጊዜ የምትነግሰኝ እኔ ምንድን ነኝ? የእኛ ነገር እንደ በጓ ያለ ነው። እየራበን ጠግበሃል ስንባል የምናምን ነጻ አውጪ እስኪመጣ ስለመበላት የተዘጋጀን ጠላትና ወዳጃችንን የማንለይ ጠላት የነገረንን ልባችን ክፍተን እህ ብለን የምንሰማ የእኛ ነገር እንደ በጓ ያለ ነው። ሲኦል በሆነች ምድር እየኖርን በገነት እንደምንኖር ራሳችንን ያሳምንን የእኛ ነገር እንደ በጓ ነው። አድግሃል ስንባል አሁን እውነት ነው የምንል በ2030 ከዓለም ሀያላ መካከል ሀገራት መካከል አንዳ እንሆናለን ስንባል ስልጣን ማራዘሚያ መሆኑን ሮኬት ሳይንስ ሆኖብን የልቦና አይናችንን ጨፍነን አሜን የእግዚአብሔር ሰው የምንል ብስክሌት ወደፊት እንዲጓዙ ሁለት ፔዳል በኩል መረገጥ ግድ እንደሚለው እንደ እርግብ የዋህ እንደ ባብ ብልህ ሁኑ ብንባልም የዋህነትን አጥብቀን ይዘን ፈቅ ማለት ከቶ እንዴት ይቻለናል? የእኛ ነገር እንደ በጓ ነው። አንበሳ ወጥመድ በያዘው ቁጥር እህ ላለው እንስሳ ሁሉ ተመሳሳይ ውዳሴ እንደሚያዘንብ መገመት ማንችል። ምስኪኗ በግ በኤሊ ብልነት ከአንበሳ መንጋጋ ከሞት ተመለጠች። ሙሉ በሙሉ በግ ለሆነ ኤሊ ያዝለት ይሆናል። የበግ ለምድ የለበሰን ተኩላ ሆነን ይሆን መከራችን ላፍታ ተግ ማይለው እንደ ኩኮፍ በሌላው ትከሻ ለውጥን መናፈቅ በሌላው ደም ምቾት መጋገር በሌላው አጥንት ህንፃ ማቆም በሌላው ላብ እጅን ታጥቦ መቅረብ በሌላው መጎስቆል ወዝ ለመጨለፍ መቋመጥ ውቅያኖስ ለሚጠይቀው ለውጥ አንድ ኩባያ ውሃ ለማውጣት የምንሰንፍ ወይም የምንነፍግ ለውጥ እንፈልጋለን። ግን ቀድሞ የሚጎሳቀሉልን እንሻለን። ህይወት እንሻለን። ግን ቀድሞ የሚሞትልን እንቀላውጣለን። መዳን እንፈልጋለን። ግን የሚሰቀልልን ዳግማዊ ክርስቶስ እንዲመጣ እንመኛለን። ሁሉም የራሱን መስቀል ለመሸከም ይሳቅቃል። በነክሽ ነካ ዘፈን ረሃብ አይጠፋም ነበር ያለው ወዲ ዜናዊ ወዳጄ ልቤ እየመጡ ነው በሚል ዘፈን ለውጥ አይመጣም። በሰው ትከሻ ተንጠልጥሎ ለመሻገር መቋመጥ ጊዜ ሳያልፍበት አይቀርም። በደረሰ መጉረስ ካማረን በደንብ ማረስ አሊያ እንዲህ ሲጎርሱ የማያርሱ የሚል ለመኖክሴ እንኳ የማራራ ክፉ አይን ብንገረፍ መደነቅ የለብንም። ብቻ የኛ ነገር ይገርመኛል ይላል ጸሐፊው። እንግዲህ ለዛሬ ያዘጋጀንላችሁ መጣጥፍ ይህን ይመስላል። አቅራቢያችን ያዘጋጀነውን ጸሐፊ እናመሰግናለን። እስቲ ወደ አስቻለው ፈጠነ ትዝታ ልውሰዳችሁ።

0: አድማጮቻችን እንግዲህ የዛሬው ዝግታችን ሊጠናቀቅ ግድ አንድ ሙዚቃ ሰምተን እንሰናበታችኋለን። ምክንያቱም የተመደበልን የአየር ሰዓት መገባደዱ። በሚቀጥሉ 15 ቀን በተመሳሳይ ፕሮግራም እስክንገናኝ ለሀገራችን ሰላም፣ ለዓለማችን እንዲሁ ሰላም ይሁንልን እያልን በዚሁ እንሰናበታችኋለን። ደን ኮምፓስ ኦፍ ኢትዮጵያን ጊፕቴስ ፊደር ኢንስቫይቮ ከሞንታግ ኡምስቫንሲ ሹር አውፍ ካናል
1: በልስማ ልቤስማይን በልቀና በልጠና ማያልፍለን በተራ ጾምጽና አይችል ድፍርስ ላይ ጠራ ላይ ቅና ሌት ላይ ሻል ላይ በራ አትዘን አዘን ለማያውቅ ነፍስ ነው አውቀሃል ያወቀ ቀና መልሱ ነው ቀና ሚል አንድም ልቡ ደነደነ ቀና ባይ አንድም ጌታ መሰገነ ያ ቀና ባይ ክዶ ጣለ ሃድጦ